0: 아키가
1: 또또 타마트 고샤르니 제바인다
0: 나리 레레레 스타마 스타마트르 고샤르니 비야브든 레라
1: 아리
0: 나리 토와틸란 타마 하창직 야토르가 오므닝고
1: 야
0: 저아르 나오 모두고니 초 문지트가 커든다고
1: 야 다시
0: 뜨근진 전화시드근 문지트 다샴치 뜨까지 뜨안자 근진 아시근진 뜨근진
1: 오 다와 그신 말이야 또 장구트 되는 것 장구트니 또 잠못이파
0: 뜨근진 전화 막 해가 쳐드근 문지링님 막 해가 속치거든 그래 Тыгынзын. Тыгынзын. Тыгынзын. Ташам чи тык ажыг тыг анза кыгынзын ажыг зын тыгынзын.
1: Кара. Это вот и мыши гото. Тыгынзын зина та. Кара, хага мана. Сынги мара зи.
0: Канзи санги.
1: Оле.
0: Санги мара. Stare. Stare
1: mal. Ano sigo, mo sigo.
0: Ya, tinan jo kar kun ego.
1: Ya ya.
0: Dinzin zin na drikun unjuti.
1: O, dolo.
0: A drikun unjuti go.
1: O, ye ta so chig de na zol do ya.
0: O le det. A tin thoni ta chig goni tino ta ni ga chi. O ga ma hinara, ngon chig ga o ma hinara.
1: 对对对，
0: 嗯，嘎达瓦玛啊，混几个的嘎达瓦玛啊，得出混几个的不？哈哈，达瓦克，多么多瓦克，给玻璃瓦克，别原来没用过，多么多么新嘛，木达这个样子。嗯，嘎达瓦玛啊，混几个的，达达吉刚些等。真的。哦，我那我些等的啦。哦，我那我木啊那那里几的出了。
1: Oh.
0: Mm-mm.